ጸዋች ካልታ ጸዋች ቀድዬ ጸዋች ጣ ጸዋች አሌ ኪላኽ ኢ ኸውቂን ቀስኪ ኮቴማልት ናውጭዎች ከራ ርጾኽ ባልትናመት አቲትላን ኤልናኳች ባም 101